አሪ ትግጅ ሳሰር ቀጮች ቆ ትግልጅ ሽቁል ባላ በኸመር ባና ሽቁል ባላ በኸመር ባኖ ቸሉ ሊኾነ ናይን ተቀላ ሊኾነ ባርኩን ያላ ተትራንገ ጅሽካባ ቸኹን ያክላ በኸም አሪ ትግጅ ሳሰር ቀጮች ቆ ትካላት ምንኪ ሽቁል ባላ በኸም